ቪዲዮስ ንፍም ጀነራልካ ዲዮ አካሽዋኒ ከርክሊን ዋስቦት ሱድ ቱግነምነት ሱምቹዞሱ ከስታ ፕሮግራም የነዘት ዘገት ፋኒፊያ ፕሮግራም ፍሪጅ ካምፔን መሐመድ ሁሴን